መጀመሪያ እንደምናየው ጨበጥ መዳበስ መጎብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝ ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

yamani kidare hamane korma din baluti antara mami dar chasti ro bar das gami ananal yatulla garu sari amatanya saukuna nagari adagatulo kazata dari mot mai fara yana fatari ya karcha saga sembi arara sembi alu lbin kalbishi yale አትሩም ገራም አላጣፈሩ ሰው ይፈራም እኔ እንኳን ደሃለ ቢነገር አምሻካ ደቃቃ ጋር አልነጋገር ተደባላቂ እንደሰርገኛ እንዲያምንም የሚሉት ያኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያነ መርዘኛን ሳኑ ጋሪ ገባል ሚዜ ሳኑ ጋሪ ገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳደበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባችው

አንድነት አፍቶኝ ሲሄድ ነብራዲን ቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

ጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድሃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስርዓቱን ከባድ እንዲያው በባዶ ሰራት ከባድ እንዲያው በባዶ ወደ የጌታችንን ጠባይ ያለኔ የሚያውቅ አለ ወይ ማታ ለግብር መልካም ሰው ቃን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው

Zeile, Handy wird umkannen, የምዞረው ለጊዜ ማድረሻ ነው እንዲህ በጦም ቀንም ዞረው ለጊዜ ማድረሻ ነው ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ Alaska palachi Eswaw taba Saw basaw lai Yagaba Alaska palachi Eswaw taba Saw basaw lai Yagaba Katach kurkwadun የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም የት እንዲህም አርገው ቢሰሩት መፍረሱ አይቀርም

ጠራው ስራ ሳሩን ከታሉን አኳራ አውቃቱስ ያንተ መሰለኝ ባብነት አድነኝ አውቃቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት

አስደክተሽኛል ቅጠል ምናምን እንዲህ አደርግም ፍቅርሽ ብቻውን የሷ ፍቅር አልኩኝ ሲጀምር የፉዲዲዲዲ

ጋኝ ሚስቱን አደራለኝ እኔን ዘመድ አርጎኝ አደራ ሳልበላን የምጠበኩለት ከኔ በቀር ሌላ ማንም ሰው አልነካት ያ ያ

ሽሞሻል አንበሳል ያገባሽ ደብሮ ሽሞሻል እኔም ጋር በበኩል ስልክ ደውለሻል አብየት የዚህ ነገር ጅንጅ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው

ወንዳታው ልጄ ልጄ ወንዳታው አይወንዱ ይያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጭ እሱ ሲነፋ እኔም ወጭ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳ

አውቃለሁ መርምሬ አይምሩ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያም ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል